0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሐሙስ ሰኔ 11 ቀን 2018 ዓ.ም ተምረት ጤና ይስጥልኝ አድማጮች እንደምን አመሻችሁ። አስተናጋጃችሁ ሸዋዬ ለገሰ ነኝ። ለዓለም ዜናው ሂሩት መለሰ ተረኛ ናት። ዜናውን የሚከተለው የዜና መጽሔት ኢትዮጵያ ወደ ባህር በር መመለስ በአፍሪካ ቀንድ ኢኮኖሚያዊ ፖለቲካዊና የደህንነት ትብብርን ያጠናክራል መባሉ፣ የተቃዋሚ ፓርቲ እጩዎች ቁጥር ሻል ብሎ የታየበት የምርጫ ውጤት፣ መሶብ የሚባል መጠሪያ የተሰጠው የአንድ ማዕከል አገልግሎት በኢትዮጵያ፣ በጥብቅ የመንግስት ቁጥጥር የሚመራው የቤት ክራይ፣ እንዲሁም የዘንድሮ የክረምት ወራት የአየር ጠባይ ሁኔታ ትንበያን የሚያስቃኙ ዘገባዎችን አካቷል። የዕለተ ሐሙስ ሳምንታዊ መሰናዶ የባህል መድረክ በሽናሻ ማህበረሰብ በሚገኙ ባህላዊ ክንዋኔዎች ላይ ያተኮረ ጥንቅር ይዟል። ሁሉንም ለመከታተል በሳተላይት በኢትዮሳት ወይም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ፈልጉን። ትራንስፖንደሩ MEH 01 ወይም EAH 01 ነው። በኢንተርኔትም DW አማሪክ በተባለው መተግበሪያ ከድረገጻችን ታገኙታላችሁ። በተጨማሪም ስርጭቱን በቀጥታ ከፌስቡክ፣ ቴሌግራም እና ዩቲዩብ DW አማሪክ ይያላችሁ በመግባት ተከታተሉ። ቤተሰብ ሁኑ፣ ለሌሎችም አጋሩ። አሁን ወደ ቀዳሚው የዓለም ዜና ነው የምናልፈው። ሂሩት መለሰ ተዘጋጅታለች። መልካም ቆይታ።
0: የDW ዜና
2: ጤና ይስጥልኝ አድማጮች። በመጀመሪያም

የተባበሩት መንግስታት የምግብና የእርሻ ድርጅት በመጻሩ ፋኦና የዓለም የምግብ ድርጅት WFP ዛሬ በጋራ እንዳሳሰቡት ኤልኒኞ በተባለው የአየር ክስተት ምክንያት ኢትዮጵያን ጨምሮ ለከፍተኛ አደጋ በተጋለጡ 22 ሀገራት የሚገኙ 8.8 ሚሊዮን ሰዎችን ለመታደግ 202 ሚሊዮን ዶላር እንደሚያስፈልግ አሳሰቡ። ከጎርጎሮሳዊ 2026 ዓመተ ምህረት አጋማሽ በኋላ የሚጠበቀው ከባዱ ኤልኒኞ ድርቅ፣ ጎርፍና ማዕበል እንዲከሰት ያደርጋል ተብሎ አስክቷል። ዜናው በዝርዝር ዩናይትድ ስቴትስ አክራሪ ባለቻቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት አባላትና በቤተሰቦቻቸው ላይ ያነጣጠረ የቪዛ እገዳ ጣለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ትናንት በአምደ መረቡ ባሰራጨው መግለጫ እንዳለው አክራሪ ባላቸው የህወሓት መሪዎችና በኢትዮጵያ መንግስት መካከል የተካረረው ውጥረት ሰሜን ኢትዮጵያ ውስጥ ዳግም ጦርነት ይጫራል የሚል ስጋት አሳድሯል። ዩናይትድ ስቴትስ የቪዛ እገዳውን የጣለችው በትግራይ ክልል ሰላም ለማስፈን የተደረገውን ስምምነት በሚጥሱና ከሚጥሱ ወገኖች ጋር በሚተባበሩ ሰዎች ላይ ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በህግ በተሰጣቸው ስልጣን መሰረት አክራሪ በሚባሉት የህወሓት መሪዎችና ቤተሰቦቻቸው ላይ የቪዛ እገዳው ከትናንት ጀምሮ እንዲጣል እርምጃ ወስደዋል። መግለጫው በተጋመሰው የጎርጎሮሳዊ 2026 ዓ.ም የትግራይ የጸጥታ ኃይላት ከኢትዮጵያ ብሔራዊ መከላከያ ኃይላት ጋር መጋጨታቸውን አስታውሷል። በኢትዮጵያ ፌዴራላዊ መንግስትና በህወሓት ኃይላት መካከል ከ2013 እስከ 2015 ዓ.ም በተደረገው ጦርነት 600 ሺህ ሰዎች ማለቃቸውን በመግለጫው ተጠቅሷል። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ግንቦት በተደረገው ምርጫ ሂደት ቅሬታ ከቀረበባቸው 128 የምርጫ ክልሎች ለ85ቱ ውሳኔ መስጠቱን አሳወቀ። በ43ቱ የምርጫ ክልሎች የቀረበው ቅሬታ ግን ገና ውሳኔ አላገኘም። ባለፈው ግንቦት 24 በትግራይ ክልል 38 እና በአማራ ክልል 8 የምርጫ ክልሎች በስተቀረ በ1139 የምርጫ ክልሎች ድምጽ ተሰጥቷል። ድምጽ ከተሰጠባቸው ክልሎች 501ዱ ለፌደራዊው የህዝብ ተወካዮች ምክር ቤት ሲሆን 638ቱ ለክልላዊ መስተዳድሮች ምክር ቤቶች ነው። ብሔራዊ ምርጫ ቦርድ ትናንት በሰጠው መግለጫ ከ139ኙ የምርጫ ክልሎች የደረሱትን ውጤቶች እየመረመረ በማጽደቅ ላይ መሆኑን አሳውቋል። እስከ ትናንት ድረስ ለህዝብ ተወካዮች ምክር ቤት በ40 የምርጫ ክልሎች የተሰጠው ድምጽ ውጤት ይፋ ሆኗል። ከ40ው 15ቱን ያሸነፉት የተለያዩ የተቃዋሚ ፓርቲዎች እጩዎች መሆናቸውን ቦርዱ አሳውቋል። ቦርዱ እንዳሳወቀው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና ምክትላቸው ተመስገን ጥሩነህም በየተወዳደሩባቸው የምርጫ ክልሎች ከፍተኛ ድምጽ በማግኘት አሸንፈዋል። የኢትዮጵያ ብሔራዊ ምክክር ኮሚሽን በመጪው ሐምሌ መጀመሪያ አዲስ አበባ ውስጥ ታላቅ ጉባኤ መጥራቱን አስታወቀ። ኮሚሽኑ በድረገጹ ከተመሰረተበት ከየካቲት 2014 ዓ.ም ጀምሮ በተደረገው የምክክር ሂደት 1234 ወረዳዎች መሳተፋቸውን አሳውቋል። በኮሚሽኑ ዘገባ መሰረት ምክክር የተደረገባቸው አካባቢዎች ከአጠቃላይ ኢትዮጵያ 93 በመቶውን የሚሸፍን ነው። ተከታዩ የኮሚሽኑ ምግባር እጅግ መሰረታዊ ባላቸው ሀገራዊ ርዕሶች ላይ በሰለጠነ መንገድ መምከርና ዘላቂ መግባባት ላይ መድረስ ነው። በመጪው ሐምሌ 8 አዲስ አበባ ውስጥ የሚሰየመው የምክክር ጉባኤ ለሶስት ተከታታይ ሳምንታት እንደሚነጋገር ኮሚሽኑ አሳውቋል። በጉባኤው ላይ ከ12 ክልሎች ከአዲስ አበባና ከድሬዳዋ የከተማ አስተዳደሮች እንዲሁም ከፌዴራል የተወከሉ ከ4000 በላይ ተሳታፊዎች ይካፈላሉ። እስካሁን ድረስ በምክክሩ ሂደት ያልተሳተፉ ወገኖች ከእንግዲህ እንዲሳተፉ ጠይቋልም። ይህ ዶች ቨለ ዲደብሊው ነው። የተባበሩት መንግስታት የምግብ ድርጅቶች 8.8 ሚሊዮን ሰዎችን ከኤልኒኞ አደጋ ለመታደግ 202 ሚሊዮን ዶላር እንደሚያስፈልግ አሳሰቡ። የተባበሩት መንግስታት የምግብና የእርሻ ድርጅት በመጻሩ ፋኦና የዓለም የምግብ ድርጅት WFP ዛሬ በጋራ እንዳሳሰቡት ኤልኒኞ በተባለው የአየር ክስተት ምክንያት ኢትዮጵያን ጨምሮ ለከፍተኛ አደጋ በተጋለጡ 22 ሀገራት የሚገኙ 8.8 ሚሊዮን ሰዎችን ለመታደግ 202 ሚሊዮን ዶላር ያስፈልጋል። ሁለቱ ድርጅቶች እንዳሉት ከጎርጎሮሳዊ 2026 ዓ.ም አጋማሽ በኋላ በአፍሪካ የተወሰነ ክፍል በእስያና በላቲን አሜሪካ እንዲሁም በካሪቢያን ሀገራት

0: بعد النينيو درك غورفنا مابل اندي كسات يادرقال تبلو يتطبقال انزي هادغاوج بتام كمياسغواچو مكاكل كافريكا ايتوبيا كاميرون كينيا مادغاسكار مالاوي موزامبيك نيجيريا صوماليا دبو السودان السودان اوغندا نا زيمبابوي ناتشو كاسيا افغانستان باكستان فيليبينس نا مسراق تيمور يگنيوباتال سبات تي لاتين امريكا هاغراتم يزيو چگر سلبا ليهونو كميچلوت وسط ناتشو ال نينيو بولتنا سبات امت يميكست يايير نبرت نو واشنگتن يونايتد ستيتس نا ايران طورنت لماقوب لما ጦርነት ለማቆም ማዕቀቦችን ለማላላትና የሆርሙስ ሰርጥን ለመክፈት የመጀመሪያ ደረጃ ስምምነት ፈረሙ። ዩናይትድ ስቴትስ እና ኢራን ጦርነት ለማቆም ማዕቀቦችን ለማላላትና የሆርሙዝ ሰርጥን ለመክፈት የመጀመሪያ ደረጃ ስምምነት የተፈራረሙት ትናንት ነበር። ስምምነቱን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና የኢራን ፕሬዝዳንት መስዑድ ፔዜኪያን ትናንት ማታ በኤሌክትሮኒክስ መሳሪያ አማካይነት ተፈራርመዋል። ሁለቱም አገራት ባወጡት መረጃ መሰረት ስምምነቱ በኢራን ላይ የተጣለውን ማዕቀብ በማስቀረት ኢራን ወዲያውኑ ነዳጅ ዘይቷን እንድትሸጥ ይፈቅዳል። ስምምነቱ ነገ አርብ ስዊዘርላንድ ውስጥ ይፈረማል ተብሎ ታቀደ ነበር። ይሁንና የሁለቱ አገራት ፕሬዝዳንቶች ስምምነቱን አስቀድመው በመፈረማቸው እቅዱ ተሰረዘዋል። ስምምነቱ ከተፈረመ በኋላ በሆርሙዝ ሰርጥ ላይ የተለያዩ አገራት የነዳጅ መርከቦች መቅዘፍ ጀምረዋል። የዓለም የነዳጅ ዘይት ዋጋም ቀንሷል። ዩክሬን ዛሬ ሞስኮ በሚገኝ አንድ ዋነኛ የነዳጅ ዘይት ማጣሪያ ላይ ከባድ የተባለ የድሮን ጥቃት ፈጸመች። በጥቃቱ የነዳጅ ዘይት ማጣሪያው ሲጋይ ከፍተኛ መጠን ያለው ጥቁር ጢስ ወደ ሰማይ ሲምቦሎፖል ታይቷል። ባለስልጣናት እንዳሉት ከአራት አመት በላይ ባስቆጠረው የሩሲያ ዩክሬን ጦርነት ዩክሬን በሩሲያ ላይ ከፈጸመቻቸው ጥቃቶች የዛሬው ከፍተኛው ነው። በዚህ ጥቃት ሰበብ የሞስኮ አውሮፕላን ማረፊያዎች ስራ ተስተጓጉሏል። ዩክሬን በተደጋጋሚ የሩሲያ የነዳጅ ተቋማትን የጥቃት ኢላማዋ አድርጋለች። ይህን የምታደርገው ሞስኮ ለጦርነቱ ግባት የምታወለውን ነዳጅ ዘይት የመቀነስ ዓላማ ይዛ መሆኑን አሶሲየትድ ፕሬስ ዘግቧል። እንደ ዘገባው በአንዳንድ አካባቢዎች የነዳጅ ዘይት እጥረት ተከስቷል። የዛሬው ጥቃት የተፈጸመው የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ በቡድን ሰባት ጉባኤ ወቅት ከዩናይትድ ስቴትስ እና ከፈረንሳይ ፕሬዝዳንቶች ጋር በጣም ወሳኝ ያሉትን የስልክ ውይይት ካደረጉና ቁልፍ የሚባሉ ድጋፎች ቃል በተገባላቸው በሰዓታት ውስጥ ነበር። ጥቃቱ መድረሱንና በሞስኮ የአውሮፕላን ማረፊያዎች አገልግሎቶችም መስተጓጎላቸውን የሩሲያ ባለስልጣናት አረጋግጠዋል። ሩሲያም በበኩሏ በዚህ ሳምንት ለሁለተኛ ጊዜ ዛሬ ወደ ኪቭ ሚሳኤሎችን መተኮሷን አስታውቃለች። ይህ ዶቼ ቬለ ዲደብሊው ነው። ከዶችቨለ ዜናውን ለማብቃት ነው ዋና ዋና ርዕሶቹን በድጋሚ። ዩናይትድ ስቴትስ አክራሪ ባለቻቸው የህዝባዊ ወያኔ ሀርነት ትግራይ ህወሓት አባላትና በቤተሰቦቻቸው ላይ ያነጣጠረ የቪዛ እገዳ ጣለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ትናንት በአምደመረቡ ባሰራጨው መግለጫ እንዳለው ዩናይትድ ስቴትስ የቪዛ እገዳውን የጣለችው በትግራይ ክልል ሰላም ለማስፈን የተደረገውን ስምምነት በሚጥሱና ከሚጥሱ ወገኖች ጋር በሚተባበሩ ሰዎች ላይ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ግንቦት በተደረገው ምርጫ ሂደት ቅሬታ ከቀረበባቸው 128 የምርጫ ክልሎች ለ85ቱ ውሳኔ መስጠቱን አሳወቀ። በ43 የምርጫ ክልሎች የቀረበው ቅሬታ ግን ገና ውሳኔ አላገኘም። የተባበሩት መንግስታት የምግብና የእርሻ ድርጅት በመጻሩ ፋውና የዓለም የምግብ ድርጅት WFP ዛሬ በጋራ እንዳሳሰቡት ኤልኒኞ በተባለው የአየር ክስተት ምክንያት ኢትዮጵያን ጨምሮ ለከፍተኛ አደጋ በተጋለጡ 22 ሀገራት የሚገኙ 8.8 ሚሊዮን ሰዎችን ለመታደግ $202 ሚሊዮን እንደሚያስፈልግ አሳሰቡ። ከጎርጎሮሳዊ 2026 ዓመተ ምህረት አጋማሽ በኋላ የሚጠበቀው ከባዱ ኤልኒኞ ድርቅ ጎርፍና ማዕበል እንዲከሰት ያደርጋል ተብሎ አስክቷል። ዜናው በዚሁ አበቃ።
1: የዓለም ዜናን ተከታተልን አድማጮች፣ ለጥንቅሩ ሂሩትና መሰግናለን።
2: የዜና መጽሔት
1: የዜና መጽሔቱ አምስት ረሰ ጉዳዮችን አካቷል። ቀዳሚው የተቃዋሚ ፓርቲ እጩዎች ቁጥር ሻል ብሎ የታየበትን የምርጫ ውጤት ይመለከታል። የኢትዮጵያ ብሔራዊ ምርጫ ቦርድ በርካታ የተቃዋሚ ፖለቲካ ድርጅቶች ተወካዮች ለሕዝብ ተወካዮች ምክር ቤት ተመራጭ የሆኑበትን የምርጫ ውጤት ይፋ አድርጓል። ቦርዱ ትናንት ማምሻውን ይፋ ካደረገው 40 ወንበር የሕዝብ ተወካዮች ምክር ቤት እጩዎች ወደ 15 ግድም በሚሆኑ የምርጫ ክልሎች ላይ የተቃዋሚ ፓርቲና የግል እጩዎች ከፍተኛ የመራጮች ድምጽ በማግኘት አሸናፊ ሆነዋል። ጠቅላይ ሚኒስትር አብይ አህመድና ምክትላቸው አቶ ተመስገን ጥሩነህም በተወዳደሩባቸው የምርጫ ክልሎች ከፍተኛ ድምጽ በማግኘት ማሸነፋቸውም ተረጋግጧል። ቦርዱ ስካሁን የቀረበለትን የ129 ምርጫ ክልሎችን ቅሬታን በተመለከተ ደግሞ ከ43ቱ በስተቀር ለአብዛኞቹ ቅሬታዎች እልባት መስጠቱን አስታውቋል። ከአዲስ አበባ ስዩም ጌቱ ዝርዝሩን ልኮልናል።
2: ተናንት ረቡዕ ሰኔ 10 ቀን 2018 ዓ.ም አመሻሹን ጋዜጠኞች ጠርቶ መግለጫ የሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ በ501 የሕዝብ ተወካዮች ምክር ቤትና በ638 የክልል ምክር ቤቶች በአጠቃላይም ከ1139 የምርጫ ክልሎች ወደ ማዕከል የመጡለትን ውጤቶች መርምሮ በማጽደቅ ላይ እንደሚገኝ አስታውቋል። የቦርዱ ሰብሳቢ ሜላት ወርቅ ኃይሉ እንዳሉት እስካሁን የ723ቱ የምርጫ ክልሎች ውጤት ጸድቀው ወደ መረጃ ቋት እየገባ ነው። እንደ ሰብሳቢዋ የ253 የምርጫ ክልሎች ውጤት ደግሞ የውዲት ስራቸው ተጠናቀው የቦርዱ ማረጋገጫ እየተጠባበቁ ነው።
3: ቁጥርን በትክክል አይቶ የተሰጠው ድምፅ በአግባቡ መመዝገቡን ማረጋገጥ በጣም ትልቅ ኃላፊነት ያለው ስራ በመሆኑ ይህንን የማጣራት ስራ ስንሰራ ሰነዶቹ እንደመጡ ውጤት አረጋጋጭ ለሚባሉት ባለሙያዎች ነው የሚቀርበው። እነሱ አረጋግጠው አይተው ወደ ኦዲት ክፍል ይላካል። የኦዲቱ ክፍል ደግሞ ያንን ያረጋግጥና ነው እንግዲህ ለቦርድ ለመጽደቅ የሚያቀርበው።
2: በመሆኑም በአሁኑ ወቅት በቦርዱ ከጸደቁ 723 እና በቦርዱ ለመጽደቅ መረጃ ቋት ውስጥ እየተደራጁ ካሉት 253 የምርጫ ክልሎች ውጤት በተጨማሪ ኦዲት እየተደረገባቸው ነው የተባሉ የ120 ምርጫ ክልሎች ውጤት የኦዲት ስራ እየተሰራ እንደሚገኝም ተብራርተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ በድምፅ አሰጣጥ አቆጣጠርና ውጤት አደማመር ላይ ቅሬታ ያላቸው የፖለቲካ ፓርቲዎች ከዚህ በፊት ከተገለጸው የ120 የምርጫ ክልሎች በተጨማሪ በ9 የምርጫ ክልሎች በአጠቃላይም በ129 የምርጫ ክልሎች ላይ ቅሬታ አቅርበው ከ43 የምርጫ ክልሎች ውጪ ሁሉም እልባት እንዳገኙ ጠቁመው
3: ይህንን የሚያጣሩ ገለልተኛ የሆኑ በፖለቲካ ፓርቲዎችም የሚታወቁ በ6ኛው ሀገራዊ ምርጫ በእንደዚህ አይነት የማጣራት ስራ ልምድ ያላቸው የህግ ባለሙያዎች ቦርዱ አዘጋጅቶ ነው እያጣራ ያለው። እነዚህ የህግ ባለሙያዎች ከምስክርነት መስማት፣ ማስረጃ ምዘና በማድረግ ሁሉ ለቦርዱ የውሳኔ ሀሳብ እያቀረቡ ቅሬታ የቀረበባቸው ምርጫ ክልሎች በአብዛኛው እንግዲህ ልባት አግኝተዋል።
2: የቀረቡትን ቅሬታ በማስመልከት ዘለግ ያለ ማብራሪያ የሰጡት በቦርዱ የክልል ቅርንጫፍ ጽህፈት ቤቶች ማስተባበሪያ ክፍል ኃላፊ ቀነኒ ኢንተርሙ በ129 ምርጫ ክልሎች ላይ 75 ያህሉ ማስረጃ ተሰምቶባቸው ቦርዱ ጉዳዩን መርምሮ ውድቅ አድርገዋል ብለዋል። የ10 የምርጫ ክልሎች ቅሬታ አቅራቢዎች ደግሞ በራሳቸው አቤቱታቸውን ማንሳታቸውን ጠቁመው አንድ የምርጫ ክልል ላይ ማስረጃዎች ተሟልቶ አቤቱታው በአግባቡ በመቅረቡ የፖለቲካ ፓርቲ ወኪሎች በተገኙበት ድጋሚ ቆጠራ እየተከናወነ ይገኛል ያሉት፣
3: ስለዚህ በአጠቃላይ ከ129 የምርጫ ክልሎች ውስጥ 86 የሚሆኑት ውሳኔ አግኝተዋል።
2: ቦርዱ በትናንት ሮብ አመሻሽ መግለጫው የ40 የህዝብ ተወካዮች ምክር ቤትና የ35 የክልል ምክር ቤቶች በአጠቃላይም የ75 ምርጫ ክልሎች ውጤትን በይፋ ዘርዝረዋል። በዚህም መሰረት በአፋር ክልል ገዢው ፓርቲ ብልጽግና ባልተወዳደረበት የአዋሽ ፈንታሌ የምርጫ ክልል አቶ ሙሳ አደም ዑመር የአፋር ህዝብ ፓርቲን ወክለው በህዝብ ተወካዮች ምክር ቤት መቀመጫ የሚያስገኝላቸውን ከፍተኛ ድምፅ አግኝተዋል። በኦሮሚያ ክልል ሌላ ተፎካካሪ ባልቀረበባቸው ደደር 2 የምርጫ ክልል በግል የተወዳደሩት አቶ አራርሶ ብቅላ፣ በተመሳሳይ በጎሬ የምርጫ ክልል በግል የተወዳደሩት ዲማኖጎ እና ኮፈሌ 2 የምርጫ ክልል የአዲስ ትውልድ ፓርቲ ተወካይ ለህዝብ ተወካዮች ምክር ቤት ተመርጠዋል። በማዕከላዊ ኢትዮጵያ ክልል እነሞርና ኢኔር የምርጫ ክልል የኢዜማ ተወካይ እንዲሁም በቅበት የምርጫ ክልል የነጻነትና እኩልነት እጩ ለህዝብ ተወካዮች ምክር ቤት አልፈዋል። በአማራ ክልል ገዢው ብልጽግና ፓርቲ ባልተወዳደረባቸው የኢስቴ አንድ፣ ላይጋይንት፣ ገርጨጭና ኩታበር የምርጫ ክልሎች የአማራ ብሔራዊ ንቅናቄ አብን ተወካዮች አቶ ጋሻው መርሻ፣ መልካሙ ጸጋዬ፣ ገብረ መስቀል አንለይና ዩሱፍ እብራሂም ከተፎካካሪ ፓርቲዎች ጋር ተወዳድረው ለህዝብ ተወካዮች ምክር ቤት የሚያበቃቸውን የአሸናፊነት ድምፅ አግኝተዋል። በተመሳሳይ ክልል ሳይንት 2 የምርጫ ክልል ተፎካካሪ ያልነበረባቸው የነጻነትና እኩልነት ፓርቲ እጩ የህዝብ ተወካዮች ምክር ቤት የሚያስገባቸውን ወንበር አሸንፈዋል። በደቡብ ምዕራብ ኢትዮጵያ ኢትዮጵያ ሎማ ቡሳ የምርጫ ክልል ለህዝብ ተወካዮች ምክር ቤት የኢዜማ ተወካይ ሲያሸንፉ ከተመሳሳይ ክልል ማጀት መደበኛ የምርጫ ክልል ለህዝብ ተወካዮች ምክር ቤት የነጻነትና እኩልነት ፓርቲ ተወካይ ከፍተኛ ድምጽ አግኝተዋል። በደቡብ ኢትዮጵያ ክልል ሶዶ ዙሪያ 2 የምርጫ ክልል የወላይታ ህዝብ ዲሞክራሲያዊ ግንባር ተወካይ አማሮ ኬሌ የምርጫ ክልል የኢዜማ ተወካይ እንዲሁም ወናጎ 3 የምርጫ ክልል የጌዲዮ ህዝብ ዲሞክራሲያዊ ድርጅት ተወካይ የህዝብ ተወካዮች ምክር ቤት ወንበር አሸናፊ ናቸው። በኦሮሚያ ክልል ጅማ ዞን የጎማ 2 ምርጫ ክልል ላይ ከተመዘገቡ ከ108000 በላይ መራጮች የ106028 ድምጽ በማግኘት የገዢው ብልጽግና ፓርቲ ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ እንዲሁም በአማራ ክልል ባህር ዳር ከተማ የምርጫ ክልል አቶ ተመስገን ጥሩነ ለህዝብ ተወካዮች ምክር ቤት ወንበር አሸናፊ የሆኑባቸው የምርጫ ውጤቶችም ትናንት በይፋ ከተገለጹ ተጠቃሾቹ ናቸው። ቦርዱ የሁሉም የምርጫ ክልሎች ውጤትን ይፋ በማድረግ አጠቃላይ ውጤቱ የሚያሳውቅበት ቀን እስካሁን አለመቁረጡን በመግለጽ በህግ የተቀመጠለትን ከምርጫው ቀን ቀጥሎ ባሉት 20 ቀናት ውስጥ ለማጠናቀቅ እንደምጥር ግን ፍንጭ ሰጥቷል። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: የኢትዮጵያ ወደ ባህር በር መመለስ በአፍሪካ ቀንድ ኢኮኖሚያዊ፣ ፖለቲካዊና የደህንነት ትብብርን እንደሚያጠናክር የጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪ ዶክተር ቀናአ ያደታ አመለከቱ። አማካሪ ሚኒስትሩ ለሀገር ውስጥ መገናኛ ብዙሃን በሰጡት አስተያየት የኢትዮጵያ የባህር በር ባለቤትነት ጥያቄ ቅድሚያ የሚሰጠው ለሉዓላዊነት ጉዳይ ነው ብለዋል። አስተያየታቸውን ለዶቼ ቬለ የሰጡ የፖለቲካ ተንታኞች ግን ኢትዮጵያ ፍላጎቶቿን በዲፕሎማሲው ረገድ አጠናክራ ልትገፋበት ይገባል ብለዋል። ከአዲስ አበባ ስዩም ጌቱ ዝርዝሩን አጠናቅሯል።
4: ኢትዮጵያ ያነሳች ያለው የባህር በር ጥያቄ በሁሉም መመዘኛ ማለትም በታሪክም ሆነ የህግ መሰረት እንዳለው ሞግተው የገለጹት የጠቅላይ ሚኒስትር አብይ አህመድ የደህንነት አማካሪ ዶክተር ቀናአ ያደታ ይህ የባህር በር የማግኘት እንቅስቃሴ ብሔራዊ ጥቅምን የማረጋገጥ የህልውና ጉዳይ በመሆኑ ብሔራዊ አጀንዳ ሆኗልም ያሉት ኢትዮጵያ በተለያዩ መድረኮች የባህር በር ጥያቄ ፍትሐዊና በሰጥቶ መቀበል መሪ ላይ የተመሰረተ መሆኑን በሰፊው ስለማስገንዘባው ያብራሩት አማካሪ ሚኒስትሩ ጥያቄው በዓለም አቀፍ መድረክም ከጊዜ ወደ ጊዜ እውቅና እያገኘ መምጣቱንም አስረድተዋል። በዚህ ላይ አስተያየታቸውን ለዶቼ ቬለ የሰጡ የቀጠና ጉዳይን በቅርበት ተከታትለው የሚተነትኑት አብዱራህማን ሰይድ ኢትዮጵያ ወደብ አልባ ሀገር እንደመሆኗ የባህር በር የማግኘት መብት ቢኖራትም ይህ ግን የሚሆነው ሉዓላዊ የሀገርነት እውቅና ካሏቸው ጎረቤቶቿ ጋር በመስማማት ሊሆን የሚገባ ነው ብለዋል።
5: ለሰላም መገንባት፣ ለኢትዮጵያ ጥቅም ማስከበር፣ ለአካባቢውም ጸጥታና ደህንነት ማስከበር ወሳኙ ኢትዮጵያ ከሶማሌ፣ ከጅቡቲ፣ ከኤርትራ ጋር ያላትን ግንኙነቶች ማሻሻልና የጋራ ትብብር ላይ የተመሰረተ ጥምረት ወይም ደግሞ አንድ ኮንፌዴሬሽንም እስከ መፍጠር የሚያስችል እድልና ሁኔታዎች ማስገኘት ብቻ ነው።
4: በተባበሩት መንግስታት ድርጅት ለአመታት የሰሩ የዓለም አቀፍ ህግ ባለሙያው አቶ ባይሳ ዋቆያ በፊናቸው ኢትዮጵያ የባህር በር አገልግሎት ወደ ማግኘት መመለስ ብችልም ጥቅሙ ከሌሎች የቀጠናው ሀገራት ይልቅ ከሁሉም በላይ ለራሷ የሚበጅ እንደሆነ አስረድተዋል።
6: ኢትዮጵያ ቀይ ባህር አክሰስ ማግኘቷ ለዘመናት ነው ነበረው። በዚህ ጊዜ እኔ ዋናዋ ተጠቃሚ በኢኮኖሚውም በጸጥታም ቢሆን ኢትዮጵያ ናት እንጂ የኢትዮጵያ ያንን አክሰስ ፉል አክሰስ ስላላት ለአካባቢው ሀገራት፣ ለሱዳን፣ ለጅቡቲ፣ ለሶማሌ አስተማማኝ ለሆነ ቀጠናዊ ጸጥታም ሆነ ኢኮኖሚ እድገት የጠቀመችው ነገር ያለ አይመስለኝም። ማለትም የኢትዮጵያ ቀይ ባህር ላይ አክሰስ ማግኘት ለአካባቢው ጸጥታ እኔ የበረዳቸው መወቃቸውም አይመስለኝም። ለኢትዮጵያ ግን ኦፍኮርስ ልዩ ጥቅም ነበረው። ወደቡም ጸጥታውም ቀላል ነገር አይደለም። ሀገር የባህር አክሰስ ሲኖራት ለኢኮኖሚም ለጸጥታውም አስፈላጊ መሆን ስለሆነ ኢትዮጵያ ተጠቅማለች።
4: ኢትዮጵያ በቀጠናው የኢኮኖሚ እድገትን ትስስርንና መረጋጋትን በመምራት ረገድ ታሪካዊ ሚና አላት የሚለውን ሀሳባቸውን በሰሞነኛው ንግግራቸው ያጎሉት የኢትዮጵያ ጠቅላይ ሚኒስትር የደህንነት አማካሪው ዶክተር ቀናአ ግን የኢትዮጵያ ወደ ባህር በር መመለስ ለቀጠናው ሰላምና መረጋጋት ቁልፍ ሚና እንዳለውን ያስረዱት የአፍሪካ ቀንድ ፖለቲካ ተንታኙ አቶ አብዱራህማን ግን በዚህ የሚስማሙ አይመስልም።
5: እኛ የኢማራቶች፣ የእስራኤሎች፣ የሌላ የአሜሪካኖችም ጭምር ጥቅም አስከባሪ ልንሆንላቸው እንችላለን፣ ትልቅ ሀገር ነን የሚልም ንግግሮች ይሰማሉ። ግን እነዚህ ሀገራት ደግሞ ያውቃሉ፣ አሜሪካኖች ቢሆን አካባቢው ላይ ያሉ ናቸው። በቀይ ባህር አካባቢ ለምሳሌ በሳውዲ አረቢያ አሉ፣ በጅቡቲም አሉ። ከግብፅም ጋራ በጣም ስትራቴጂክ የሆነ ግንኙነት አላቸው። ኢንፋክት የግብፅ ሰራዊት በቀጥታ ከአሜሪካ የአመቱ በቢሊዮኖች የሚቆጠር ጥቅም እና እርዳታ የሚያገኝ የሚገኝ ሰራዊት ነው እና ፍርድ ቤት እዛ ላይ የህግ እንትን ካለ ድጋፍ ካለ ሜይቢ ማስከበር የምችልበት ሁኔታውን ማጠያየቅ ነው።
4: የዓለም አቀፍ ህግ ባለሙያው አቶ ባይሳ ዋቆያ በፊናቸው ሁሉንም ወገኖች ተጠቃሚ የሚያደርጉ የመፍትሄ አቅጣጫዎች ዲፕሎማሲያዊ መንገድ ሊሆን እንደሚገባ ያምናሉ።
6: በህጉ መሰረት በዓለም አቀፍ ህግ መሰረት ኢትዮጵያ ባህር መውጫ የማግኘት መብቷ ዝም ብሎ ድፍን ነው፣ ግዴታ አይደለበት ነው። ማንም ለኢትዮጵያ ተገዶ ይሄን አክሰስ ልጽራት የሚችል ሀገር የለም። ግን ይህ ማለት ሌላ ሰናሪዮ የለም ማለት አይደለም።
4: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: የኢትዮጵያ መንግስት ዜጎች ከተቋማት የሚፈልጓቸውን አገልግሎቶች ለማዘመን ያስችለኛል ያለውን የዲጂታል ማዕከል ስርዓት እየገነባ ነው። መሶብ የሚል መጠሪያ የተሰጠው የአንድ ማዕከል አገልግሎት ነዋሪዎች መንግስታዊ አገልግሎት ለማግኘት የሚገጥሟቸውን እንግልትና እጅ መንሻዎች ያስቀራል የሚል ተስፋ ተጥሎበታል። ከሐዋሳ ሸዋንግዛው ወጋየው ዝርዝር ዘገባ አለው።
7: የኢትዮጵያ መንግስት መሶብ በሚል መጠሪያ የሚታወቀውን የአንድ ማዕከል አገልግሎት መስጫ ፕሮጀክት ተግባራዊ እያደረገ ይገኛል። ፕሮጀክቱ የአገልግሎት ሰጪ ተቋማት በዲጂታል ስርዓት ስር ሆነው ተገልጋዮች በአንድ መስኮት የሚስተናገዱበትን አሰራር የሚፈጥር መሆኑን የተነገረው ፕሮጀክቱ በደቡብ ኢትዮጵያ ክልል በአርባ ምንጭ፣ በወላይታ ሶዶና በዲላ ከተሞች እንዲሁም በማዕከላዊ ኢትዮጵያ ክልል ደግሞ በወልቂጤ፣ ወራቤና ሆሳና ከተሞች ላይ በያዝነው ሳምንት ወደ ስራ ገብተዋል። በማዕከላቱ የማስጀመሪያ መርሃ ግብር ላይ የተገኙት የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ ሙሉቀን ቀሬም ማዕከላቱ ዜጎች በወረቀት ቢሮክራሲ የሚማረሩበት ዘመን እንዲያበቃ የሚያደርግ ነው ብለዋል።
8: ዜጎች ለአንድ አገልግሎት ከአንዱ ቢሮ ወደ ሌላኛው የሚንከራተቱበት፣ ዶሴ ተሸክመው ረጅም ሰልፍ የሚቆሙበት፣ ፋይል ጠፍቷል ተብለው የሚንገላቱበትን በወረቀት ቢሮክራሲ የሚማረሩበት ዘመን እንዲያበቃ ታስቦ ይሁነኝ ተብሎ የተዘጋጀ የፈጠራ መንገድ ነው።
7: አቶ አስረስ ግዛው የኢትዮጵያ የሕዝብ እንባ ጠባቂ ተቋም የደቡብ ቅርንጫፍ ኃላፊ ናቸው። የመሶብ የአንድ ማዕከል አገልግሎት መከፈት በአገልግሎት አሰጣጥ ረገድ ያለው ጠቀሜታ ከፍተኛ መሆኑን ነው ኃላፊው ለዶይቼ ቬለ የተናገሩት።
9: የአንድ መሶብ ማዕከል አገልግሎት ዋነኛ ፍልስፍናው ጉዳይ አስፈጻሚው ሳይሆን መረጃውና ሰነዱ ይንቀሳቀስ የሚል ስለሆነ በተለይ ጊዜና ወጪን ከመቆጠብ አንጻር ቀደም ሲል ያን ተገልጋይ አንድን ጉዳይ ለማስፈጸም ከተለያዩ መስሪያ ቤቶች ማረጋገጫና ፊርማ ፍለጋ በየቢሮው መንከራተት ነበረበት። አሁን ግን ያው ሁሉንም አገልግሎቶች በአንድ ጣራ ስር በማግኘት የትራንስፖርት ወጪና የሚባክንበትን ጊዜ በእጅጉ ይቀንሳል ብዬ አስባለሁ። የቢሮክራሲ ሰንሰለትንም ከመበጠት አንጻር አገልግሎቶች በተቀናጀና በተደራጀ መልኩ በአንድ ማዕከል ስለሚሰጡ ዛሬ የሉም ነገ ነው የሚሉ ሰበቦችና እንግዲህ የተንዛዙ ቢሮክራሲ ሂደቶች ስለሚቀንስ የተገልጋይ እርካታ ይጨምራል ብዬ ነው የሚገልጸው።
7: የማዕከላቱ ስራ መጀመር ወደ ህዝብ እንባ ጠባቂ ተቋም የሚመጡ ቅሬታዎችን ይቀንሳል የሚል እምነት እንዳላቸውም አቶ አስረስ ጠቅሰዋል።
9: አገልግሎቱ በግልጽ በአደባባይ ወይም በሰንተር በዲጂታል ስርዓትም ስለሚሆን ለሙስና የሚጋብዙ ድብቅ ድርድሮችም ቦታ ያጣሉ ብዬ ነው የሚገምተው። ስለዚህ የባለሙያውንም ተጠያቂነትን በምናይበት ጊዜ በማዕከል ውስጥ እያንዳንዱ ጉዳይ መቼ እንደገባ፣ በማን እጅ እንዳለ፣ መቼ መጠናቀቅ እንዳለበት የሚከታተል ስርዓትም ስላለ ባለሙያው ሆን ብሎ ጉዳዮችን የሚደብቅ የሚያደናቅፍ የአስተዳደር በደል የማይፈጸምበት ሁኔታ በግልጽ ስለሚያሰፍን የአስተዳደር በደሎችን በማከላከልና የእንባ ጠባቂንም ተቋም ቅሬታ ጫና በመቀነስ ረገድ ያው የሚጫወተው ሚና ትክክልም እንድትተገበር የሚያደርግ አሰራር ነው ብዬ ገምታለሁ።
7: ዶይቼ ቬለ ማዕከላቱ ከተከፈቱባቸው ከተሞች መካከል የወላይታ ሶዶና የዲላ ከተሞች ነዋሪዎችን አስተያየት ጠይቋል።
10: ይሄ ፕሮጀክት ተበታትነው ያሉ የሴክተር መስሪያ ቤቶችን በአንድ ጣራ ስር አድርጎ ዲጂታል ቀልጣፋ የሆነ ለተገልጋዩ ህብረተሰብ የተሚላለው ገንዘቡ የነበሩ ፕሮክራሲዎችን የጉቦ ሙስና እጅ መንሻዎችን አስቀርቶ ለማህበረሰቡ ፈታ የሆነ አገልግሎት ሂሳባቸውን የኢኮኖሚ ክራይሲሳቸውን ቀርፎላቸው በአንድ መስኮት ተገቢውን አገልግሎት በማግኘት ይሄ ደግሞ ለህብረተሰቡ ተጠቃሚነትን ነው የሚያረጋግጠው።
11: እኔ ጥሩ ነው ባይ ሰው ከእንግልት መዳን ከቻለ ካላግባብ ወዲ አንድ አገልግሎት ለማግኘት 3-4 ቦታ ከመዘዋወር አንድ ቦታ ለማግኘት ከቻለ ጥሩ ነው።
7: ባለፈው ዓመት የተጀመረው የመሶብ ማዕከል አገልግሎት እስካሁን በአገር አቀፍ ደረጃ 52 ማዕከላት ተገንብተው አገልግሎት እየሰጡ እንደሚገኙ ከኢኖቬሽንና ቴክኖሎጂ ሚኒስቴር የተገኘው መረጃ ያመለክታል። ለዶይቼ ቬለ ሸዋንግዛው ወጋየው ከሐዋሳ
1: የኢትዮጵያ መንግስት ባለፉት 2 አመታት በዋናና ከተሞች የሚፈጸሙትን የቤት ኪራይ በህግ እንዲመራና ከራዮች ለ2 አመት ያህል ተከራዮች ላይ የዋጋ ጭማሪ እንዳያደርጉ በጥብቅ ደንግጓል። ተከራዮች እንደሚሉት ግን ይህ አካሄድ ከጊዜ ወደ ጊዜ የቤት ዋጋን በማናር ልባቶችን ሲያመጣ እንብዛም አልተስተዋለም። የመጣኔ ሀብት ባለሙያዎች እንደሚመክሩት ለችግሩ ልባት የሚሆነው ለፍላጎት አቅርቦትን ማስተካከል እንጂ ጥብቅ የህግ ቁጥጥር ሊሆን አይችልም። ስዩም ጌቱ ከአዲስ አበባ ዘገባለው።
12: እኔ አሁን በሜዲካል ፊልድ ከጎንደር ዩኒቨርሲቲ አሁን አዲስ ተመራቂ ነኝ እና ከምሰራበት መስሪያ ቤት ውስጥ አትሊስት 50%ን ለቤት ክራይ ነው የማውለው።
13: አስተያየት ሰጪ የመዲናው አዲስ አበባ ኗሪ የገለጹት ነው። በኢትዮጵያ የክራይ ውል ምዝገባ የህግ ገደብ ሰኔ 30 ቀን መቃረቡን ተከትለው የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ያለ አግባብ የቤት ክራይ ዋጋ በሚጨምሩና ህገወጥ በሆነ መንገድ ተከራዮችን በሚያባርሩ ያሏቸው አከራዮችን እያስጠነቀቀ ነው። ቢሮ ይህን ያለው አከራዮች ቤቱን ለራሴ ልጠቀምበት ነው ወይም ለሸጣው ስለሚፈልግ ነው የሚሉ ምክንያቶችን በመደርደር ተከራዮችን እንዲለቁ ያስገደዱና ከፍተኛ የዋጋ ጭማሪ እየጠየቁ ነው የሚሉ ጥቆማዎች እንደደረሱትን በመጠቆም አከራዮች በራሳቸው ፍላጎት ብቻ የክራይ ዋጋን መለወጥ እንደማይችሉም ያስረዳል። የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ ለሀገር ውስጥ መገናኛ ብዙሃን እንደገለጹት በመዲናው አዲስ አበባ የቤት ክራይ ገበያን ለማረጋጋት በማዕከላዊ የመረጃ ቋት ወይም ዳታቤዝ ወደ 500,000 የሚጠጉ የክራይ ቤቶች ተመዝግበው የቤት ክራይ ውል በህግ የተቀመጠው ቢያንስ ለ2 ዓመታት እንዲያገለግል ተደርጎም በመሆኑ ለሚቀጥለው የክራይ ዘመን ማስተካከያ ካስፈለገ ለመወሰን አሁን ላይ ጥናት እየተካሄደ ነው ብለዋል። በዚህም የቤት ክራይ ዋጋን የማስተካከል ስልጣን ያለው መንግስት ብቻ እንደሆነ ማጽነው ሰጥተዋል። ይሁንና አስተያየታቸውን ለዶይቼ ቬለ የሰጡ የአዲስ አበባ በከተማ ነዋሪዎች ባለፉት 2 ዓመታትም ሆነ አሁን እያደር በመዲናዋ ያለው የቤት ክራይ የዋጋ ሁኔታ ከመጠን በላይ መናሩን ይገልጻሉ።
14: መንግስት መቆጣጠሩ የቤት ክራይ ጭማሪ እንዲሆን ያደረገው እንጂ እንዲስተካከል አላደረገም። ፍሪ መሆኑ ይሻል ነበር።
15: የተወሰኑ ሰዎች ላይ አሁን ዝቅ አድርጎ የሚያከራይ ሰው ነበር፣ ግን የዚህ አካባቢ ዋጋው ከዚህ በታች አይደለም በማለት ተከራዩ ላይ እንዲጨምሩ እንዲደረግም አድርጓል ይሄኛው ህግ።
13: ሌላም አስተያየት ሰጪ ቀጥለው
16: አሁን ባለፉት 2 ዓመታት ለእያንዳንዶች ሰዎች መያዣ ሆኗል። ግን ደግሞ አሁን ማለት ጨምሯል አልጨመረም ለሚለው በጣም የጨመረ ነው። ምክንያቱም ውል በሚገባበት ሰዓት ራሱ ተጨምሮ የገቡ ሰዎችም አሉ። ቶሎ ቶሎ አይጨመርም እየተባለ ስለሚታሰብ ነው መሰለኝ መጀመሪያ ሲጨምር የሚጨመረው ጭማሪ ራሱ እጥፍ ወይ ምናምን እንደዛ ነው እየተጨመረ ያለ። ሰዎች ሲገባ እንደውም ከነበረበት አንዳንዴም 100% እየተጨመረ ያለበት ሁኔታ ነው ያለው እና እየጨመረ ነው ያለው ብዬ ነው ማስበው።
13: ገበያው በአቅርቦትና ፍላጎት ላይ ብቻ ተመስርቶ ዋጋ ልንርም ሊቀንስም እንደሚችል ገልጸው አስተያየታቸውን ለዶይቼ ቬለ የሰጡ የምጣኔ ሀብት ባለሙያ አቶ ዳዊት ተሻለ አሁን በተለይም ከከተሞች እድገት ጋር ተያይዞ የሚከሰተውን የመኖሪያ ቤት እጥረት ለመቅረፍ ብቸኛው መፍትሄ መሆን ያለበት አቅርቦት ማስተካከል ነው ይላሉ።
17: መንግስት ደግሞ ሁሉንም ሊያሟላ አይችልም። መንግስት ኢኮኖሚ ውስጥ ሊኖረው የሚችለው ሚና ምንድን ነው? ሬጉላተሪ ቦዲ ሆኖ ነው መንግስት መቀጠል ያለበት። ፕራይቬት ሴክተሩ ወደዚህ ሴክተር እንዲሳተፍ የበለጠ ሰፖርት ነው ማድረግ ያለበት። አንዳንድ የተጀመሩ ጥሩ እንትኖች አሉ፣ ፐብሊክ ፕራይቬት ፓርትነርሽፕ የሚባሉት በጋራ እየሆኑ የሚሰሯቸው ነገሮች አሉ፣ በመንግስትና በግል ሴክተሩ ጣምራነት። ስለዚህ እንደዛ እስካላረከው ድረስ አቅርቦቱም የበለጠ ሬጉላተሪ እንትኑን ባጠበቅከው ቁጥር በተቆጣጠርከው ቁጥር አንድ ነገር እየናረ ነው የሚሄደው። ማርኬቱ ሳይሆን እየወሰነ ያለው በቃ የተከልክሏል ስለሚባል እየናረ ነው የሚሄደው።
13: ሌላው አስተያየታቸውን ያከሉት የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ በፊናቸው ተመሳሳይ ምክር ሀሳባቸውን ለግሰዋል።
18: መንግስት ተዋዋዮች መካከል ገብቶ ሰዎችን ከማዋዋል ይልቅ ዋጋ መወሰን ላይ ከገባ ገቨርንመንት ኢንተርቬንሽን የጣልቃ ገብነት በገበያው እንትን መሰረት መሆኑ ቀርቶ በገቨርንመንት ውሳኔ ከሆነ የተዛባ ነው የሚሆነው። በረከሰ ጊዜ ይረክሳል፣ በተወደደ ጊዜ ይወደዳል። ገበያ ምር ሆነ ግን በመንግስት ከሆነ ስንት መከራየት እንዳለበት በምንድን ነው የሚያውቀው? ወይም ዝቅ ሊያደርግ ይችላል ከገበያ በታች ወይም ከገበያ በላይ ከፍ ሊያደርግ ይችላል። የሚያውቀው ነገር የለም። ትክክለኛውን ዋጋ ውድድር ነበር መመለስ የነበረበት። መከራየት የሚፈልግና ማከራየት የሚፈልግ ውለታ የሚፈልጉ ከሆነ ውለት ማዋል፣ ውልና ማስረጃ ሰርቪስ መስጠት መንግስት ሚና መሆን ያለበት እንጂ ዋጋ መወሰን አይደለም። የውጭ ምንዛሬን የሚያክል ነገር በገበያ ይመራ ብሎ የለም እንዴ መንግስት?
13: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: አድማጮች የመጨረሻው የዜና መጽሔት ዘገባ የክረምት ወራት የአየር ጠባይ ሁኔታን ይመለከታል። በመጪው በክረምት ወራት በምስራቅ ኢትዮጵያ አካባቢዎች መደበኛና ከመደበኛ በላይ ሆነ የዝናብ መጠን እንደሚጠበቅ ተገለጸ። ይህን ያስተዋወቀው በኢትዮጵያ ሜትሮሎጂ ኢንስቲትዩት የሶማሌና ጎራባች ክልሎች የሜትሮሎጂ አገልግሎት መስጫ ማዕከል የተለያዩ የቅድመ ጥንቃቄ ስራዎች መሰራት እንዳለባቸው አስገንዝቧል። በሌላ በኩል ካለፈው የግንቦት ወር ጀምሮ የክረምቱ መግቢያ እስከሆነው የሰኔ ወር የዘለቀውን ከፍተኛ የሙቀት ሁኔታ በተመለከተ ማብራሪያ የሰጡት በምስራቁ ክፍል የሚገኙት የተቋሙ ኃላፊ አካባቢያዊ ብቻ ሳይሆን ዓለም አቀፍ ችግር መሆኑን በመጥቀስ ህብረተሰቡ ያለባበስ ሁኔታውን በማስተካከል ለመቋቋም ጥረት ከማድረግ ጎን ለጎን የአካባቢ ጥበቃ ስራዎችን በማከናወን ለዘላቂ መፍትሄው ጥረት ማድረግ ይገባዋል ብለዋል። ከድሬዳዋ መሳይ ተክሉ ዝርዝር ዘገባ ልኮልናል።
19: ለዶች ቨለ መረጃ የሰጡት በብሔራዊ ሜትሮሎጂ ኢንስቲትዩት የሶማሌና ጉራባች አካባቢዎች የሜትሮሎጂ አገልግሎት መስጫ ማዕከል የትንበያና ቅድመ ማስጠንቀቂያ ዴስክ ኃላፊ አቶ አሸናፊ ሙሉነ ከቀጣዩ የክረምት ወቅት ጋር ተያይዞ ሊከሰቱ ይችላሉ ያሏቸውን የጤና ችግሮችን አስቀድሞ ለመከላከል የሚያስችል ዝግጅት እንደሚያስፈልግ ጠቁመዋል።
20: በመጪው የክረምት 2018-19 በተለይ በጤናው ዘርፍ የሚሰጠው እንቅስቃሴ በተለይ ክረምቱ ወቅት በቂ ዝናብ ይገኝበታል ተብሎ ከሚጠበቀው የሐምሌና የነሐሴ ወራቶች ላይ ምናልባት አልፎ አልፎ ሊከሰት ከሚችል የጎርፍ ሁኔታዎች ጋር ተያይዞ ኮሌራና አልፎ አልፎ ዲያሪያ የመከሰት እድል የሚኖርባቸው አዝማሚያዎች አሉ። በአብዛኛው የምታቋል አካባቢ ላይ ደንግ ፊቨር የመከሰት ፕሮባቢሊቲ ሊኖረው ይችላል። ሪስኩ ያው ዝቅተኛ ቢሆን የመከሰት እድሉ በተለይ በክረምቱ መግቢያ ወር ላይ እንደዚህ አይነት ሁኔታዎች የሚጠበቁ ናቸው። ማላሪያና ዲያሪያ ዝቅተኛ በሆነ የሁኔታ ተጠባቂ ስለሚሆን የጤናው ባለሙያም ሆነ ህብረተሰቡ ሆነው የመከላከል እንቅስቃሴዎችን ማድረግ ይጠበቅበታል።
19: የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ዴስክ ኃላፊው አቶ አሸናፊ ለዶቼ ቬለ በስልክ በሰጡት በዚህ መረጃ የክረምት ዝናብ ተጠቃሚ በሆኑት የምስራቁ አካባቢዎች የዝናብ ውሃን በአግባቡ መያዝና በአማራጭነት መስኖን የመጠቀም አሰራር በእርሻው ዘርፍ መታቀድ እንዳለበት አስገንዝበዋል።
20: እርሻ ኢኮኖሚ ዘርፍ ተማሩ አርብቶ አደርና ከፊል አርብቶ አደር ባለሙያ ጨምሮ የሚመጣውን የዝናብ ውሃ በጉድጓድ የማጠራቀም በተለይ ሰፐርመንትሪ ኢሽን ይህ የመስኖ አጋዥ የሆነ የመስኖ እንቅስቃሴዎችን ተግባራዊ የሚያደርጉበትን አዝማሚያ እንቅስቃሴዎችን ፕላን በማድረግ ተግባራዊ ማድረግ ይኖርባቸዋል።
2: ክረምት ተጠቃሚ በሆኑት አካባቢዎች መስኖን እና ሌሎች አማራጮችን ማቀድ ያስፈልገው በምን ምክንያት ነው?
20: እንግዲህ የዝናቡ ሁኔታ በአብዛኛው የክረምት ተጠቃሚ በሆኑት በትንሽ ሶማሌና ተቃራኒ አካባቢዎች ላይ አረብም ክልል ድሬዳዋንም ይዘው ክረምቱ ጥሩ አዝማሚያ ቢኖሩ በተለይ በመስከረምና በሰኔ ክረምቱ መግቢያና ሙቀት አካባቢዎች ላይ የመቆራረጥ ሁኔታዎች ተጠባቂ ናቸው። ከዚህ አንጻር ነው።
19: በሌላ በኩል የክረምቱ መግቢያ በሆነው በዚህ የሰኔ ወር ጭምር በአካባቢው የሙቀት መጠን መጨመር መንስኤን በሚመለከት ማብራሪያ የሰጡት አቶ አሸናፊ ሁኔታውን ለመቋቋም ህብረተሰቡ መተግበር ይጠበቅበታል ያሉትን ምክረ ሀሳብ ሰጥተዋል።
20: ከመደበኛ በላይ እየመጣ ነው የቀን የሙቀት ሁኔታ። በአማካኝ ከምናገኛቸው የቀን የሙቀት ሁኔታዎች እየዘለለ ስለሆነ ብዙ ጊዜ አሁንም ደረጃ ማመጣት እንደ ቀድሞ አንድ ጉዳይ መደበኛ ጥሩ የተከላከለ ሌላው ላይ ትንሽ አስደናቂ ወይም ከመደበኛ በላይ የሆነ ሙቀት ነበር። አሁን ግን ለብዙ ወራት ብዙ ሲዝኖች ከአራት አምስት ወቅቶች በላይ ከመደበኛ በላይ ተሽከሰበት የቀኑ የሙቀት ሁኔታ ማለት ነው። ከዚህ ጋር ተያይዞ እንግዲህ ህብረተሰቡ የአለባበስ ስርዓቱን የሚያሻሽልበት ሁኔታ የሚሰሮች ትንበያና ቅድመ ማስጠንቀቂያ በየቀኑ የሚተላለፉ አሉ፣ በየአስተሰቡ የሚተላለፉ መረጃዎች አሉ። እነኝን መረጃዎች ያው ተጠቃሚ መሆን ይችላል ማለት ነው። በየቀን የሚተላለፉ ትንበያዎችን በመጠቀም የአለባበስ ስርዓቱን ማሻሻል ይችላል። ሌላው ደግሞ ያው ህብረተሰቡ የሚበረው አካባቢ በአረንጓዴ በማስዋብ ማሻሻል ሁኔታዎች የድርቅ በሆኑ አካባቢዎች ላይ አካባቢውን የመለወጥ ስርዓት
19: ለዶቸ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
1: የኢትዮጵያ ወደ ባህር በር መመለስ በአፍሪካ ቀንድ ኢኮኖሚያዊ ፖለቲካዊና የደህንነት ትብብርን ያጠናክራል መባሉ የተቃዋሚ ፓርቲዎች ቁጥር ሻል ብሎ የታየበት የምርጫ ውጤት መሶብ የሚል መጠሪያ የተሰጠው የአንድ ማዕከል አገልግሎት በጥብቅ የመንግስት ቁጥጥር የሚመራው የቤት ኪራይና የክረምት ወራት የአየር ጠባይ ሁኔታ ትንበያን ያስቃኘን የምሽቱ የዜና መጽሔት ጥንቅር በዚሁ አበቃ። የምትከታተሉት ቦን ከተማ ከሚገኘው ዶቼ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው።

0: ይህ ዶች ቬለ ነው። አድማጮች አሁን ወደ ሳምንታዊ መሰናዶ ነው የምናልፈው። ተከታዩ የባህል መድረክ በሽናሻ ማህበረሰብ ስላሉ ባህላዊ ክንውኖች ጥንቅር ይዟል። አዘጋጁ ነጋሳ ደሳለኝ ነው። አብረን እንከታተለው።
1: የባህል መድረክ
2: ጤና ይስጥልኝ የዝግጅታችን ተከታታዮች። በዛሬው የባህል መሰናዶችን የሽናሻ ማህበረሰብ ባህላዊ የጋብቻ ስርዓትን እንቃኛለን። በኢትዮጵያ ጋብቻ ትልቅ ስፍራ ከሚሰጣቸው ማህበራዊ መስተጋብሮች መካከል አንዱ ሆኖ የቆየ ሲሆን በተሻሻለው የኢትዮጵያ ቤተሰብ ህግም ባህላዊና ሃይማኖታዊ ጋብቻ ስርዓትን ጨምሮ የታወቁ 3 አይነት ያፈጻጸም ስርዓቶች እንዳሉት ይጠቁማል። በቤኒሻንጉል ጉሙዝ ክልል መተከል ዞን ውስጥ በስፋት የሚኖሩት የሽናሻ ብሔረሰብም የተለያዩ ባህላዊ የጋብቻ ስርዓት አሏቸው። እንደ ብሔረሰቡ የሀገር ሽማግሌዎች ገለጻ በማህበረሰቡ ዘንድ ዊዳ እና ጺጻ የተሰኙ የጋብቻ አይነቶች በስፋት ተፈጻሚ የሆኑ የሚገኙና የታወቁ የባህላዊ የጋብቻ ስርዓቶች ናቸው። እነዚህ የጋብቻ ስርዓቶች በቤተሰብ መልካም ፈቃድና በተጋቢዎች ፈቃድ መሰረት የሚፈጸሙ ሲሆኑ ቢቃ የተሰኘው ጠለፋን መሰረት ያደረገው ስርዓት ደግሞ በአሁኑ ወቅት በማህበረሰቡ ተቀባይነት የሌለው ስርዓት እንደሆነ የማህበረሰቡ የሀገር ሽማግሌ የሆኑት አቶ ለማ አልጋ ተናግረዋል። በማህበረሰቡ በአጠቃላይ 8 የሚደርሱ ባህላዊ የጋብቻ አይነቶች ያሉ ሲሆን እነዚህ ባህላዊ የጋብቻ ስርዓቶችም ከመመስረታቸው በፊት ማሟላት ያለባቸው የየራሳቸው ቅድመ ሁኔታዎች አላቸው ብለዋል።
3: ጋብቻ ለመፈጸም ምን መሟላት እንዳለበት አካቶ የያዘ 8 አይነት የጋብቻ አይነቶች ይፈጽማል። 8ቱ የጋብቻ አይነቶች አንደኛ ዊድ የሚባለው ወይም መተጫጨት፣ በመተጫጨት የሚደረገው ማህበረሰቡ በጣም የሚቀበለው የጋብቻ አይነት ነው። ሁለተኛ ጺጻ የሚባለው ሁለቱ ተዋደው የሚጋቡበት ጺጻ የስነ ስርዓት አለ። ሶስተኛ ቢቃ የሚባል ብዙም ማህበረሰብ ውስጥ የማይደገፍ ቢሆንም ጋብቻ እየተፈጸመበት ስለሆነ ጋብቻ ማን አንድ በዚህ ስለሚፈጸም ቢቃ የሚባል ነገር አለ፣ ጠለፋ ማለት ነው። አራተኛ ናታ የሚባል የውርስ ጋብቻ አይነትም አለ። ሲፈጸም አሁን እየቀረ ቢመጣም እንደዛ ያለ ጋብቻ ሲፈጸም ነበረ። ሌላው ቡርደቃ የሚባል ጋብቻ አይነት አለ። ቡርደቃ ማለት አገብታ የፈታቸውን ሴት የምትጋባበት ስርዓት አለ። ከሌሎች ጋብቻዎች ለየት ይላል እሱ። ስድስተኛ ማሬዳ ወይ ደግሞ እርጌዛ የሚባል የጋብቻ ስርዓት አለ። ይሄ ቤተሰቦቹ የልጅቷን ቤተሰቦች ሳያውቁ በሌሊቱ በጠዋቱ ሂዶ እዛ ቤቱ ጋር ደርሶ የሚጠይቁበት ስርዓት ነው እና በዚህም ይጋባሉ። ሰባተኛ ጠፍ ማኮሻ የሚባል አለ። ጠፍ ማኮሻ ማለት አንድ ሰው አንድ ወንድ ብቻ አንድ ቤተሰብ ውስጥ ይገኛል። ወንድም ሊኖር ያስፈልገኛል፣ ወንድም ሊኖር ይገባል፣ ብቸኛ ለሆን አይገባኝም ይልና ስያሜ ይሰጥና በዚያ ስያሜ ሚስት ያገባል ማለት ነው። ያ ማለት የውክልና በውክልና ወይም ደግሞ እንደ ራሴ ጋብቻ አይነት ጋብቻ ይፈጸማል፣ በድሮ ጊዜ ማለት ነው። ስምንተኛው ወናታ የሚባለው ጋብቻ አለና በዚህ ሁኔታም ሊጋባሉ የሚለው 8ቱ አይነት የጋብቻ አይነቶች አሉ።
2: አቶ ተስፋውን ኪሉም የብሔረሰቡ ተወላጅና የሀገር ሽማግሌ ሲሆኑ በባህላዊ ጋብቻ ስርዓት እየተፈቀዱና ተቀባይነት ያላቸው እንደ ዊዳና ጺጻ ያሉ ወይም በቤተሰብና ተጋቢዎች መልካም ፈቃድ ላይ የተመሰረቱ ስርዓቶች መሰረታዊ የሆኑና የማይቀሩ የተባሉ እንደ ጌጣጌጥና ሌሎች ቅድመ ሁኔታዎች እንዳላቸው ገልጸዋል። ጋብቻ በሚፈጸምበት ወቅት እነዚህ የሚቀርቡ ጌጣጌጦች መጠን የተጋቢዎችን አቅም መሰረት ያደረጉ ሲሆኑ፣ ሌላ እንደ ቅድመ ሁኔታ የሚታየው ደግሞ ተጋቢዎቹ በተመሳሳይ ጎሳ ውስጥ የሚመደቡ ከሆነ ጋብቻው ተፈጻሚ አይሆንም።
4: እንግዲህ የሽናሻ ማህበረሰብ ጋብቻን ሲያስብ ቅድሚያ የሚያስበው የልጆችን እድሜ ነው። ለአቅመ ዋንና ለአቅመ አዳ የምንለው አለ። በጋብቻ ውስጥ የሚፈጠሩ ችግሮችን ተቋቁሞ ቤትን ማስቀጠል የሚችል መሆኑ ሲታመንበት እንደ ቤተሰብ ጋብቻ ቢመሰረቱ ትዳራቸውን አጽንተው ይኖራሉ የሚል እምነት ያለው ማህበረሰብ ነው። አንዴ ማህበረሰብ ልጆቹ ትዳር ከመሰረቱ በኋላ ፍች ነውር ነው። አግብቶ መፍታት አይፈቀድም በእኛ ባህል። ለፍች አስገዳጅ የሆኑ ከማህበረሰቡ ወግና ልማድ ውጪ የሆኑ አስገዳጅ ሁኔታዎች ካልተፈጠሩ ወይም በአጋጣሚ ሞት ካልተከሰተ በቀር ፍችን አይፈቅድም እኛ ማህበረሰብ። ፍች እንዳይፈቀድ የሚያድርጓቸው ምክንያቶች አሉ። አንደኛው አንደ የቦሮሽናሻ ማህበረሰብ ጋብቻ ሲመሰረት ቅድም ብያለሁ በእድሜ በስሎ ራሱን ችሎ ራስን ማስተዳደር የሚችልበት እድሜ ላይ ሲደርስ ነው ጋብቻ የሚፈቀደውና ይሄንን ሲያስብ ራሱን ችሎ ቤተሰብንም ደግፎ ብዙ ወጪ ነው የሚወጣው። ጌጣጌጥ በእኛ ጋር በርካታ ጌጣጌጥ ይኖራል። ወርቅ፣ ያንገት ወርቅ አለ፣ የጆሮ ወርቅ አለ፣ የእጅ አምባር አለ፣ የእግር አልቦ አለ፣ መስቀል አለ፣ ትልቅ መስቀል። እነዚህ ነገሮች ጌጣጌጡ ገንዘብ የሚጠይቅ ስለሆነ፣ ሁለተኛ ስታገባም መድረስን አረጋግጠ ስለምትሄድ ማህበረሰቡ ውስጥ ቁርሾ እንዳይኖር፣ በጋብቻ ስትገናኝ እየተዛመድክ ነው ከሰዎቹ ጋር ቅሬታ እንዳይፈጠር ያንንም ታሳቢ በማድረግ በጋብቻ ውስጥ የሚፈጠሩ ልጆች አሉ፣ ንብረት አለ። እነዚህ ነገሮች መባከን የለባቸውም የሚል ጽኑ እምነትም ስላለ ጋብቻ ክቡር ነው። ፍቺን አይፈቅድም አስገዳጅ ሁኔታዎች ካልሆኑ በቀርና በዛ ምክንያት ጋብቻን በትልቁ አክብሮ ያከናውን ማህበረሰብ እንደመሆኑ መጠን በተለያየ መልኩ ጋብቻዎች መሰረት አሉ።
2: በማህበረሰቡ ዘንድም በአሁኑ ወቅት በስፋት ተፈጻሚ የሆኑ የሚገኙት ባህላዊ የጋብቻ ስርዓቶች ናቸው ብለዋል። በብሔረሰቡ ለዘመናት ሲተገበሩ ከነበሩት 8 አይነት የጋብቻ አይነቶች መካከል በአሁኑ ወቅት የተወሰኑት ብቻ ተፈጻሚ የሆኑ እንደሚገኙ የተገለጸ ሲሆን ከተለያዩ ባህላዊ ኩነቶች መካከል ማህበረሰቡ ለጋብቻ ትልቅ ስፍራ የሚሰጠውና ይህንን ባህላዊ ስርዓት ብሔረሰቡ በሚኖሩባቸው ስፍራዎች ሁሉ ተግባራዊ እየተደረገ እንደሚገኝም ጠቁመዋል።
4: እንደ ማህበረሰብም በርከት ያሉ ትውልድም እየለመደው የመጡ ዊዳ ማለት ታጭቶ አባት፣ እናት፣ ልጅ፣ ልጆቹ ተዋውቆም ቢሆን የተፈለገው ተመርጦ ሂዶ ይታጫል። ቤተሰብ ይፈቅዳል። ታጭታ ሚልኪ ወይንም ገድ መታያ የሚባል አለ። ወርቅ፣ አንድ ጥምዝዝ ወርቅ ትታሰራለች። የሆነ ነገር ይሰጣል። ያ ከተሰጠ በኋላ ሚልኪ የሚባል ነገር ቢጋቡ ወልደው ከብደው ከብሮ ይኖራሉ ወይ የሚለውን ምታይበታል። እና ቀን ተቆርጦ የሚሰጥ በስምምነት የሚያልቅ ዊዳ የምንለው በትልቁ ማህበረሰባችንም የሚያከብረው በህጋም የተደገፈ ተቀባይነት ያለው ጋብቻ ነው። ሁለተኛ ጺጻ የምንለው አለ። የአግቢው የወንዱ ቤተሰቦች ያውቃሉ። የትዳር ጓደኛን ስትመርጥ የተለያዩ ጎሳዎች አሉ። ዝምድና ይጠየቃል። ዝምድና ትቆጥራለ። ዘመድ አለመሆኗ ሲረጋገጥ ነው ጋብቻ የሚፈጸመው እና አስፈላጊ የሆኑ ጌጣጌጦች ይዘጋጃሉ። ሶስተኛው ቅድም በህግም ተቀባይነትም የለው የሚባል ጠለፋ ወይም ቡታ የምንለው ነው እና እሱ ለሱ ምክንያቶች አሉ። አንደኛ ሂደ ታጫለ። ስታጭ ቅድም ገድ ወይም ሚልክ የሚባል ነገር አለ እና እሱ መሀል ላይ ያንን የሚከላከሉ ወይንም ጥሩ ጋብቻ አይሆንም፣ በቀጣይ ህይወታችሁ የሰመረ ላይሆን ይችላል የሚል እነዚያ በነዚያ ምክንያት አይ ቢቀርብህ የሚል ምክር ይመጣል። በዚህ በዊዳ ወይንም በማጨት የማይሆን ከሆነ ወደ ጺጾ ይሄዳል። እዛ ጋር ምን ቢሚል ከሆነ መጨረሻ ላይ ይሄ ሰው ምንድን ነው የሚጠቀመው? ቡታ ወይንም ጠለፋ ወደሚለው አስገዳጅ ሁኔታዎች ይሄዳሉ።
2: የብሔረሰቡ የአገር ሽማግሌዎች እንዳብራሩት ካሉት 8 አይነት የጋብቻ ስርዓቶች መካከል ማህበረሰቡ በስፋት የተቀበላቸው፣ ከጊዜ ሂደት በኋላ ደግሞ የቀሩ የጋብቻ አይነቶች የሚገኙ ሲሆን ለአብነትም ናታ የተሰኘው የጋብቻ ስርዓት ውርስን መሰረት ያደረገ በመሆኑ በአሁኑ ወቅት የማይተገበር ሲሆን፣ እንዲሁም አንዳንዶች እንደ ጠለፋ ያሉ ደግሞ በህግ ተቀባይነት የሌላቸው የጋብቻ አይነቶች ናቸው።
3: ሌላው ጠፍ ማኮሻ የሚለው ነው። ጠፍ ማኮሻ ማለት ወንድም ያጣ ሰው ነው። ብቻዬን ለምን ቀራለሁ ይልና ቦዳ የሚባል እንትን አለ የሚቆረጠው እንደገና መጫወቻ አለ። ለዛ ስም ይሰጣል። ወንድሜ አገሌ ብሎ ስም ይሰጠዋል። ምስት ያገባል። በዛ ሰው ስም የውክልና ጋብቻ የሚባለ ማለት ነው፣ ወይ እንደ ራሴ ጋብቻ ማለት ነው። ሌላው ወና የሚለው ብዙም አከራካሪ ነገር ነው። አንዳንዶቹ የእኛ ባህላችን አይደለም ለውጥ ጋብቻ ይላሉ። በብዛት ሰዎች ደግሞ ሲያገቡ ታያቸዋለ። ታዲያ የለም እናትል አለ። የተጋቡ ብዙ ሰዎች አሉ ማውቃቸው፣ አሁን ስቲል ቱዴይ በህይወት ያሉ አሉ። እና ባህላችን ነው አይደለም የሚለው አርጎ ብል ነውና፣ ስለዚህ አለ ማህበረሰቡ ውስጥ አለ እንደዛ። ያ ካለ ደግሞ ማህበረሰቡ እስከ ጥንት ጀምሮ እየደጋገመ የመጣ ነገር ከሆነ ደግሞ ልማዳችን ከሆነ ባህላችን ነው። በዚህ መልኩም የሚፈጽምበት ሁኔታ አለ የሚለው ነው። ስናነሳ የነበርናቸው ጋብቻዎችን አንዳንዶቹ ጊዜ ያለፈባቸው የቀሩ ነገር ቢሆኑም በተለይ ይሄ ዊዳና ጺጻ በተግባር እየተፈጸሙ ናቸው። ማህበረሰቡ በብዛት የሚደግፋቸው ስለሆነ ሌሎች እየቀሩ ግማሹ እንትኑ የተባለ እየቀሩ የመጡ ናቸው። ስለዚህ ዊዳና ጺጻ ዛሬ በየትኛው መስመር የተፈጸመ ነው?
2: በሽናሻ ማህበረሰብ የሚታወቁት እነዚህ ስምንት የሚደርሱት ባህላዊ የጋብቻ ስርዓቶች መካከል በአሁኑ ወቅት የተወሰኑት ብቻ ተግባራዊ የሆኑ የሚገኙ ሲሆን፣ የማህበረሰቡ የሀገር ሽማግሌዎች እንደሚሉት ባህላዊ ጋብቻን ለየት ከሚያደርጉት መካከል አንዱ በተለያዩ ምክንያቶች ጋብቻን መቃወም መቻሉ ነው። ይህም ተጋቢዎች የስጋ ዝምድና ካላቸውና በአንድ ጎሳ ውስጥ የሚመደቡ ከሆኑ ጋብቻው ተፈጻሚ እንዳይሆን ይደረጋል። በሌላ በኩል ደግሞ ሳይታወቅ ተፈጻሚ የሆነ እንደሆነም በብሔረሰቡ ባህል መሰረት ጋብቻው ተቀባይነት ያላገኘ መሆኑን በሀገር ሽማግሌዎች ለቤተሰቦች ይገለጻል።
4: ከማህበረሰቡ በሮሽናሻ ማህበረሰብ ውስጥ የተለያዩ ጎሳዎች አሉ። ዝምድና ይጠየቃል። ከዚህ በፊት 7 ጉልበት ነበረ። አሁን ሰው እየቀረበ ሲመጣ እዛው በዛው የሆነ ሲመጣ ወደ 5 አሁን ወደ 3 እየተጠጋ የመጣበት ሁኔታ አለ። ዝምድና ትቆጥራለ። ዘመድ አለመሆኗ ሲረጋገጥ ነው ጋብቻ የሚፈጸመውና እንደ ሽናሻ ማህበረሰብ ለጋብቻ ትልቅ ትርጉም ትልቅ ቦታ የሰጠ ማህበረሰብ አለ ይላል። ምክንያቱም ዘር ቆጥሮ ነው ልጆቹ አቅመዋና አቅመዳ ደርሰው ቤትን መመስረት የሚችሉ ከሆነ ነው። ከተጋቡ በኋላ ደግሞ በሆነ ባልሆነ ውሃ ቀጠነ በሚል ምክንያት ትዳር መፍረስ የሌለበት ስለሆነ በዛ መልክ ብዙ ወጪ አውጥቶ ብዙ ትኩረት ተሰጥቶ ፈጸም ክዋኔ ስለሆነ ትልቅ የማህበረሰቡ እሴት ነው ብዬ ነው ማስበው።
3: የሽናሻ ጋብቻ ስርዓት ለየት የሚያደርገው ጋብቻ መቃወም፣ በእኛ ባህል ጋብቻ መቃወም ይቻላል። ማህበረሰቡ ጋብቻ የሚቃወምባቸው መንገዶች አሉ። አንደኛ ምልክ ከከለከለ ምልክ ከለከለ አትጋቡም ተብሎ መከለከል ይቻላል፣ መቃወም ይቻላል ጋብቻ። ሁለተኛ ህልሙም ከከለከለ ይቃወማሉ። ይሄ መቃወሚያው አነስተኛ ነው፣ ጠንካራ መቃወሚያ አይደለም። ጠንካራ መቃወሚያ የሽናሻው ጋብቻ መቃወሚያ የስጋ ዝምድና ካለ፣ ስለዚህ ይሄ ጋብቻ መፍረስ አለበት ብሎ እስከ ማፍረስ ነው የሚሄዱ ጋብቻ። አሁን ቅርብ ጊዜ የፈረሱ ጋብቻዎች የማውቃቸው አሉ። ቅርብ ጊዜ የፈረሱ ከወለዱ በኋላ አብራቸው መቀጠል አትችሉ ተብሎ እና ጋብቻ የሚቃወሙ በዚህ በነዚህ ምክንያቶች ነው እንጂ ዝም ብሎ ተነስተ ጋብቻ መቃወም አይደለም።
2: ከህግ አንጻር ተቀባይነት የሌላቸው እንደ ጠለፋ ያሉና ሌሎች ሲፈጸሙ ከነበሩት መካከል ማህበረሰቡ በአሁኑ ወቅት የቀሩና ያልተቀበላቸው አሊያም ደግሞ ተፈጻሚ ያልሆኑ እንደ ወና የተሰኙ የባህላዊ ጋብቻ አይነቶች ተጠቃሽ ናቸው። በተመሳሳይ በዘመናዊ በኢትዮጵያ የቤተሰብ ህግ ያለ እድሜ ጋብቻና ያለ ፈቃድ የተፈጸመ ጋብቻን በቤተሰብ ወይም የፍትህ አካላት ጋብቻው ተፈጻሚ እንዳይሆን መቃወም እንደሚችሉ ይደነግጋል። ይህም ባህላዊ የጋብቻ ስርዓት ከዘመናዊ የቤተሰብ ህግ ጋር በርካታ ምክንያቶች ተመሳሳይነት እንዳላቸውም ያመለክታል። በማህበራዊ ሳይንስ ዘርፍ በባህል ላይ የተደረጉ ጥናቶች እንዳመለከቱት በጎሳ መካከል ሊከሰት የሚችል ግጭቶችን ለማስወገድም ጋብቻ ከፍተኛ አስተዋጽኦ የነበረው ሲሆን ከዚህ በተጨማሪ በጎሳዎች መካከል ዝምድናን ለማጠናከር ጥቅም ላይ ውሏል። የሽናሻ ብሔረሰብ በሚኖሩባቸው አካባቢዎች ከተለያዩ ማህበረሰብ ክፍሎች ጋር በጋብቻና በሌሎች ማህበራዊ መስተጋብሮች ከሌሎች ማህበረሰብ ክፍል ጋር በስብጥር እንደሚኖሩ የማህበረሰቡ የአገር ሽማግሌዎች ተናግረዋል። ዊዳና ጺዳ በተባሉ ሁለት ባህላዊ ጋብቻ አይነቶችም ብሔረሰቡ በሚኖሩባቸው ሁሉም አካባቢዎች ተግባራዊ የሆኑ የሚገኙ የጋብቻ ስርዓቶች ናቸው።
3: ሌሎች እኛ ጋር አብሮ የሚኖሩ ማህበረሰብ ሌሎች ማህበረሰቦች እኛ ጋር የሚኖሩ የእኛ ልጅ የሚያገቡ ከሆነ የእኛ ፕሮሲጀር ነው የሚከተሉ፣ የእኛ ጋብቻ ስርዓት ነው የሚከተሉ። በዚህ መልኩ ነው ከሌሎች ጋር አብረን እየኖርን ያለው። ስንጋባ የእኛ የምንጠይቀው የእኛ ባህል የሚፈቅደው ነው ተከትሎ ጋብቻቸውን የሚፈጽሙ። በጼጻ ይሁን በዊዳ ስርዓት ከፈጸሙ ያን ስነ ስርዓት ፈጽሞ ነው ወደ ጋብቻቸው የሚደርሱ። ስለዚህ እንደ ማህበረሰቡ እንደ አጠቃላይ እንደ ባህል አድርጎታል። በየትኛው በዚህ በልኩ አመልጣለሁ የሚልበት መንገድ የለም። ወይ ዊዳ ውስጥ ነው የሚወድቀው፣ ቀጥታ ቤተሰብ አስፈቅዶ የሚያገባ ከሆነ ዊዳ ውስጥ ነው፣ በዊዳ ነው የሚጨርሰው። ቤተሰብ ማያስፈቅድ በራሳቸው የሚጋቡ ከሆነ ደግሞ በጽንሰ ውስጥ ነው የሚገቡ።
4: እኛ ልናገባ የእኛን ወንድ ወደ ሌላው ስንልክ የእነሱን ባህል እንከተላለን፣ እነሱ በሚፈልጉት እናሟለን። የእኛን ሊያገባ የሚመጣ የእኛን የሽናሻን ቆንጆ ሊያገባ የመጣ ግን የሽናሻን ቅድም ያልናቸውን ፕሮሲጀሮች ሂደቶችን በሙሉ መስፈርቶችን አሟልቶ ነው ማግባት የሚችለው እና የትም ቦታ ላይ ሽናሻ ማህበረሰብ ጋብቻ በሚፈጽምበት ቦታ ላይ እዚህ ሳትል ሌላ አካባቢ ላይ ያሉትም ሰው ከማህበረሰቡ ወጣም ካሉ ይህንን ስርዓት ነው የሚከተሉት እና ቦታ አይገድበውም። ወንድ ልጅ ሲያገባ ከዛ ከሽኝቱ ጀምሮ ባዮ ባዮ ባየቶ ደኔ ባይኔና እንግዲህ ተሸኝተና ክበርልን ብለው ተሸኝቶ ነው የሚመጣውና ሲመጣ ደግሞ አቅማሻ ጻ ወይም አንድ ለአንድ የሚወሰኑበትን እናት አባቶቹ እህቶቿ ወንድሞቹ ጦር ይዘው ይጠብቃሉ መንገድ ላይ። ከበሮ ይያዝና ሾሌ ሾምራሩዋ ሾሌ እየተባለ ጦር ይዞራ ከዛ በኋላ ቦታ ይዛሉ። የዘፈን ስትገባ ሚያደምቁ እንደውም ሰርጉ ድግሱ ሚበላ ሚጣጣ አለው የሚል ነገር አለና ይያሄ ያሄ አላ ማንገነ ያኔ ኮሞዶ የኖሻ ማን ዶንዞ ደምቦዶ የኖሻ ያ ማለት ዘፈኑ እንግዲህ እዚች ባለቤት ጠማቂዋ ወፈር ያለ ጠላ አምጪልን፣ ወንዱ ደግሞ ከታረደው ሻኛውን ደቢቱን ሚበላውን ሰንበሩን ቆርጣ አምጣ እያሉ ያሞጋገሱ ነው የሚዘፈነውና
2: ባህላዊ የጋብቻ ስርዓት በኢትዮጵያ ውስጥ የተለያየ ባህሪያት ያሉት ሲሆን በሽናሻ ማህበረሰብ ዘንድም ባህላዊ የጋብቻ ስርዓት የቆየና ብዙ ዘመናት ያስቆጠረ ነው። ከጊዜ ሂደት በኋላ የህዝብ እንቅስቃሴ፣ ትምህርትና ሌሎች ማህበራዊ ለውጦችን ተከትሎ አብዛኛው ባህላዊ የጋብቻ ዘዴዎች እየቀሩ ስለመምጣታቸው የብሔረሰቡ የአገር ሽማግሌዎች አቶ ለማ አልጋና አቶ ተስፋውን ኪሉ ተናግረዋል። በተማረው የማህበረሰቡ ክፍልና በወጣቱ ዘንድ አብዛኛው የባህላዊ ስርዓቶች አልፎ አልፎ መጣሳቸውን እንዲሁም በዚሁ ባህላዊ እውቀትና የማህበረሰብ መስተጋብር ላይ የተሰሩ ጥናትና ምርምር ስራዎች አነስተኛ መሆናቸውን አብራርተዋል።
4: ትንሽ ቻሌንጆች አሉ፣ ችግሮች አሉ። ቅድም ስንለው በነበረው ዘር ግንድ ቆጥረ ጎሳ ምን ቆጥረው አለና አንተ ከዚች ጋር የአክስትህ ያጎት ልጅ ናትና አታገባም ተብሎ ሲከለከል አላገባ አልተውም ብለው እየተረገሙም ያገቡ ወጣቶች እየታዩ ያሉበት ሁኔታ ነው ያለው። ውብ የሆነች ሴት እኮ እህት ውብ ብትሆን አንተ በምንም ታምር አታገባት። ያንን ፊደል መቁጠር እንደ ሌላ ነገር እንደ ስልጣኔ እየቆጠሩ ቤተሰብ አይሆንም እያለ እዛ ውስጥ የሚገቡ ወጣቶች እንዳሉ ያስተዋል። ከዚህ በፊት ጠንከር ያለ አቋም ይዞ ማህበረሰቡ በፍጹም ይሄ ባህልን ወግን ስርዓትን ጥሳልና ተብሎ ተረግሞ ያንን እርግማን አሁን ማህበረሰቡ መርገምን እንደ መጥፎ ነገር እያየ ለምን ባታድርጉ የሚለውን እየተከተለ ትንሽ ለዘብ ያለ አቋም ስላለ ስርዓቶቹ ትንሽ እየተጣሱ ነው ያለውና በቀጣይ አንደኛ እንደ ማህበረሰብ ነው አይሆንም ከተባለ እንደ ቤተሰብ ኃላፊነት መወጣት ያስፈልጋል። አሁን ቋንቋውን ባህሉን ወጉን ካላወቅ ማንነትም እየጠፋ ነው የሚሄደውና እንደ ማህበረሰብ እሱ ላይ ጠንክሮ መስራት ያስፈልጋል ብዬ አስባለሁ።
2: የሽናሻ ማህበረሰብ በቤኒሻንጉል ጉሙዝ ክልል ውስጥ ባህላዊ የጋብቻ ስርዓትን ጨምሮ የተለያዩ የራሱ የግጭት አፈታት ዘዴዎችና የዘመን መለወጫ ባህልም አለው። አድማጮቻችን፣ ለዛሬው ያዘጋጀነው የባህል መሰናዶችን ይህንን ይመስል ነበር። ከዝግጅቱ ጋር ነጋሳ ደሳለኝ ነበርኩ። ሰላም።
0: ይህ ዶች ቬለ ነው። ዩናይትድ ስቴትስ አክራሪ ባለቻቸው የህዝባዊ ወያነ ሓርነት ትግራይ ህወሓት አባላትና በቤተሰቦቻቸው ላይ ያነጣጠረ የቪዛ እገዳ ጣለች። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ትናንት በአምደ መረቡ ባሰራጨው መግለጫ እንዳለው ዩናይትድ ስቴትስ የቪዛ እገዳውን የጣለችው በትግራይ ክልል ሰላም ለማስፈን የተደረገውን ስምምነት በሚጥሱና ከሚጥሱ ወገኖች ጋር በሚተባበሩ ሰዎች ላይ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው ግንቦት ወር በተደረገ ምርጫ ሂደት ቅሬታ ከቀረበባቸው 128 የምርጫ ክልሎች ለ85ቱ ውሳኔ መስጠቱን አሳወቀ። በ43ቱ የምርጫ ክልሎች የቀረበው ቅሬታ ግን ገና ውሳኔ አላገኘም። የተባበሩ መንግስታት የምግብና የእርሻ ድርጅት በመጻሩ ፋኦና የዓለም የምግብ ድርጅት WFP ዛሬ በጋራ እንዳሳሰቡት ኤልኞ በተሰኘው የአየር ክስተት ምክንያት ኢትዮጵያን ጨምሮ ለከፍተኛ አደጋ በተጋለጡ 22 ሀገራት የሚገኙ 8.8 ሚሊዮን ሰዎችን ለመታደግ 202 ሚሊዮን ዶላር እንደሚያስፈልግ አሳሰቡ። አድማጮች፣ ስርጭታችን አበቃ። ደህና አምሹ። በደህና ደሩ።